እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ ብካብል ድማ ኣብ 97.8 ሜጋሃርዝ ዝፍንደ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

ክቡራት ሰማዕትና ካብ ዝቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ስሩዕ ዓመታዊ ኣኼብኡ ኣካይዱ። ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ብ29/30/2026 ዓመታዊ ስሩዕ ኣኼብኡ ኣካይዱ። ኣብ መኽፈቲ ናይዚ ኣኼባ ኣብ ቦንበር ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ብፃይ ገረፅገር ተወልደ እዚ ኣኼባ ዝካየደሉ ዘሎ እዋን ብምድህሳስ ህዝብና ኣብ ትሕቲ ህግደፍ ዝፈጥሮ ጭቆናን ደበና ውግእን ስጋኣቱ ኣብ ዝገድደሉ ዓለምና ብሓፈሻ ከባቢና ድማ ብፍላይ ብዝተፈላለዩ ቅልውላዋት ውግእን ቅልጡፍ ናይ ሓይልታት ኣሰላልፋን ኣብ ዝናወፅሉ ዘለዉ ህሞት ምዃኑ ብምጥቃስን መጻኢ ቃልስና እንታይ ክኸውን ከም ዘለዎ ብምእማትን ቃል ኣስሚዑ። ኣኼባ ከም ቀዳማይ ኣጀንዳኡ ኣብ ዓመታዊ ፀብጻብ ነፍሲ ወከፍ ቤት ፅሕፈት ፍጻሚ ሽማግለ ክፍሊ ምቁፅፃር ገንዘብን ሰፊሕ ምይይጥ ኣካይዱ። ኣብ መወዳእታ ከዓ ከም ሰነድ ሰልፊ ክዕቀብ ኣፅዲቕዎ። ነቲ ፀብጻብ ድሕሪ ምምዛን ድማ ኣባላት ሰልፊ ኣብ ዝሓለፈ ንዘበርከትዎ ንኢዱ ኣብ መጻኢ ንክቕፅልዎ ዘለዎ እምነት ኣንጸባሪቑ። ኣኼባ ባይቶ ዛዕባ ህልው ኩነታት ሃገርናን ዘባናን ኣብ ዘካየዶ ዳህሳስ ምይይጥ ተመስሪቱ ዛዕባ ህልው ኩነታት ኤርትራ ኣብ ትሕቲ ጨቋን ምምሕዳር ህግደፍ ሕቶዋነት ኣፍ ደገ ባሕሪ ኢትዮጵያን ምዕቃብ ልዑላውነት ኤርትራን ምንቅስቓስ ጽምዶን ኣተሓዝኡን ኣብዚ ወሳኒ እዋን ግደ ደንበ ተቃውሞ ኤርትራ ኤርትራውያን ስደተኛታት ብሓፈሻ ኣብ ዝተፈላለዩ ኩርንዓት ብፍላይ ድማ ኣብ ሊብያ ዝሓልፍዎ ዘለዉ ሕሱም ህይወትን ግደ ሰብኣዊ ትካላትን ኣብ ዝብሉ ጉዳያት ኣገደስቲ ውሳነታት እውን ኣሕሊፉ። ኣኼባ ኣብ መወዳእታ ፍጻሚ ሽማግለን ገንዘባዊ ተቆፃፀርን ብምምራፅን ኣገደስቲ ለበዋታት ምትሕላፍን ተዛዚሙ። ነዚ ኣኼባ ዝምልከት ደምዳም መግለፂ ክስዕብ እዩ። ዓለምለኻዊ ሕብረት 25 ኣካላት ኣብ ጉዳይ ትግራይ መጠንቀቕታ ኣውፅኡ። ምትሕብባር 25 ዓለምለኻዊ ኣካላት ሕብረት ኣፍሪቃ ቅልውላው ሰሜን ኢትዮጵያ ንምሽምጋል ዝጀመሮ ጻዕሪ ብምድጋፍ ናይ ሓባር መጠንቀቕታ ከም ዘውፀአ ካፒታል ኒውስ ዝተባህለት ማዕከን ዜና ዓቢራ። እቲ መጠንቀቕታ መውፅኡ ኣብ ክልል ትግራይ ሓድሽ ውግእ እንተተፈጢሩ ክኸትሎ ብዝኽእል ዕንወት ብምስጋእ ምዃኑ እውን ተሓቢሩ። እቲ ናይ መጠንቀቕታ ናይ ሓባር መግለፂ ብናይ ሕብረት ኤውሮጳ ዲፕሎማስያዊ ተልእኾ ኣብ ኢትዮጵያን ብሕብረት ኣፍሪቃን ኮይኑ ካብ ሃገራት ኣባል ሕብረት ኤውሮጳ ፈረንሳ፣ ጀርመን፣ ኢጣልያ፣ ኔዘርላንድስ፣ ፖላንድን ስዊድንን ከምኡ ከዓ ኤምባሲታት ካናዳ፣ ኖርዌይን፣ ብሪጣንያን ኣብ ኣዲስ ኣበባ ኣካልቲ መግለፂ ምዃኖም ተጠቒሱ። ናይቲ መግለፂ ምውፃእ ዘመልክቶ ናይቲ ብ2022 ዝተኸተመ ስምምዕ ፕሪቶርያ ኣብ ሓደጋ ምውዳቕ ስለ ዘስግእ ምዃኑ እውን ኣብቲ መግለፂ ተሓቢሩ። እቲ መግለፂ ኣብ ሰሜን ኢትዮጵያ ንከታተሎ ዘለና ምዕባለ የሰክፈናሎ ዝብል ሓሳብ ኣስፊሩ ኩሎም ወገናት ኣብ ምትግባር ስምምዕ ፕሪቶርያ ከተኩሩ ከም ዝግብኦም ደጋጊሙ ኣዘኻኺሩ። ምዝ ብምትሓዝ ናይ ኣበሳንጆ ልኡኽ ሕብረት ኣፍሪቃ ኣብ ቅርኒ ኣፍሪቃ ናብ ትግራይ ምብፃሕ ከም ዘተባብዕ እቲ ናይ ሓባር መግለፂ ኣዘኻኺ እዩ። ኣብ ዝሓለፈ ወርሓት ፌደራል መንግስቲ ኢትዮጵያን ክልል ትግራይን ህይወት ወታደራት ከም ዝጠፍአን በዚ ክልቲኦም ወገናት ይካሰሱ ከም ዘለውን ከዓ ተጠቒሱ። እቲ ናይ ሓባር መግለፂ ኣብቲ ብደርቂ ከይህሰ ዘስግእ ዘሎ ክልል ትግራይ ወታደራዊ ምፍጣጥ ምፍጣሩ ብፍሉይ ጠቒሱ ውግእ እንተ ቀፂሉ ኣብቲ ከባቢ ሰብኣዊ ቅልውላው ከም ዘጋድድ ጸቒጡሉ። ክልላዊ መንግስቲ ትግራይ ብ25/2026 ኣብ ዘውፅኦ መግለፂ ዘይወግዓዊ መገሻ ኣበሳንጆ ምክያዱ ምርግጋፁ ኣብቲ መግለፂ ተሓቢሩ። ፕረዚደንት ናይቲ ክልል ንመስርሕ ዘተግቡእ ቆላሕታ ኣይተዋህቦን ከም ዝበለ እውን ሰፊሩ ኣሎ። ኣብ መንጎ ፌደራል መንግስትን ክልል ትግራይን ከዘራርቡ ዝፀንሑን ስለ ዝተፈትሑ ኣብቲ ምስ ኣበሳንጆ ዝተገብረ ርክብ ዝተላዕሉን ዛዕባታት ምልዓል ቁጠባዊ እገዳ ኣብ ልዕሊ ክልል ትግራይ ወታደራዊ ክባን ዘይምርጋእን ምህዳእ ምምላስ ካብ ምምሕዳር ክልል ትግራይ ወፃኢ ዘሎ ከባብን ዝተመዛበሉ ወገናትን ምምላስን ሕጋውነት ህወሓትን ከም ዝምለስ ምግባርን ኣብቲ መግለፂ ተጠቒሱ። እዚ ከምዚ ኢሉ እንከሎ ኣምባሳደር ኣሜሪካ ኣብ ኢትዮጵያ ኣርቪን ማሲንጋን ኣብቲ ኤምባሲ ፍጻሚ ጉዳይ ዋልተር ፓርስን ብወገኖም ኣበሳንጆ ኣብ ትግራይ ጀሚርዎ ዘሎ መስርሕ ዕርቂ ከም ዝድግፍዎ ብዘውፅዎ መግለፂ ምርግጋፆም ተሓቢሩ። ኣብ ቤት ፅሕፈት ወፃእ ጉዳይ ኣሜሪካ ሓላፊ ኣፍሪቃ መገሻ ናብ ኢትዮጵያ። ምክትል ፀሓፊ ወፃእ ጉዳይ ኣሜሪካ
ሓላፊ ታው ጉዳያትን ፍራንክ ጋርሺያ ኣብ ቀጻሊ መዓልታት ናብ ኢትዮጵያ ኬንያን ታንዛንያን ከም ዝገይሽ ኣገልግሎት ዜና ቻይና ሲጂቲኤን ብ29 ነሃሰ 2026 ኣብ ዘርግሓቶ ዜና ኣፍሊጣ እቲ ዲፕሎማት ኣብዘን ሃገራት ምስ ላዕለወት ሰብ መዚ ኣብ ዝገብሩ ርክባት ኣሜሪካ ምስተን ሃገራት ዘለዋ ብሓፈሻ ቁጠባውን ጸጥታውን ዝምድነታት ብዝምልከት ከም ዝመያየት እቲ ዜና ኣፍሊጡ ፍራንክ ጋሽያ ምክትል ጸሓፊ ወፃኢ ጉዳያትን ሓላፊ ጉዳያት ኣፍሪቃን ኮይኑ ዝተመዘ ቅድሚ 3 ኣዋርሕ ምዃኑ ኣቐዲሙ ኣብ ሓይሊ ባሕሪ ኣሜሪካ 28 ዓመታት ዝሰርሐን ምዃኑ እቲ ዜና ጠቒሱ ዘይካዚ ኣብ ባይቶ ተወከልቲ ህዝቢ ኣሜሪካ ናይ ድሕንነት ኣማኻሪ ኮይኑ ከም ዘገልገለ ተጠቒሱ እዚ ኣሜሪካዊ ዲፕሎማት ፍራንክ ጋርሺያ ኣማኻሪ ባይቶ ኣብ ዝነበረሉ ግዜ እውን ቀንዲ ቆላሕትኡ ኣፍሪቃዊ ዛዕባታት ከም ዝነበረን ናብ ኣህጉር ኣፍሪቃ ተደጋጋሚ መገሻ ስለ ዘካየደን ብዛዕባቲ ተመዲብሉ ዘሎ እኹል ኣፍርጦ ከም ዘለዎ እውን ተገሊጹ ኣቐዲሙ ናብ ሃገራት ምዕራብ ኣፍሪቃ ኣብ ዝገበሮ መገሻ ቀንዲ ቆላሕትኡ ጸጥታዊ ኩነታት ናይጀርያ ኣበሪኮስትን ማልን ኮይኑ ተልእኮኡ ከዓ ረብሓ ኣሜሪካ ኣብቲ ከባቢ ምርግጋጽ ምንባሩ ተነጊሩ ፍራንክ ጋሽያ ቅድሚ ናብ ኢትዮጵያ ምጓዓዙ ኣብ ኣሜሪካ ምስ ኣምባሳደር ኢትዮጵያ ተራኺቡ መጻኢ ዝምድና ክልቲአን ሃገራት ኣብ ዝተፈላለዩ መዳያት ከመይ ክኸውን ከም ዝግብኦ ምዝርራቡ እቲ ዜና ሓቢሩ እዚ ከምዚ ኢሉ እንከሎ ምስቲ ተፈጢሩ ዘሎ ሓደገኛ ወጥሪ ምስ ላዕለወት ሓለፍቲ ፌደራል መንግስቲ ኢትዮጵያ ድሕሪ ምዝታይ ናብ ክልል ትግራይ እውን ከም ምርሕ እዩ ዝበሉ መዳያታት ኣለዉ ልሉያት ሱዳናውያን ባእታታት ኣብ ኳርቱም ተኣኪቦም ኣባላት ናይቲ መድረኽ ዘተ ሱዳናውያን ክፈጥር ዝፅዕር ዘሎ ኣብ ግዜ ጋዜጣዊ መግለፂ ኣብ ዝቐረባ ግዜ ዝተፈጥረ ምሕዝነት ልሉያት ሱዳናውያን ባእታታት ኣብ ኳርቱም ሰላም ኣብ ውሽጢ ሃገሮም ንኽካየድ ንምትብባዕ ብ29 ነሃሰ 2026 ናይ ርክብ ተበግሶ ከም ዘካየዱ ኣገልግሎት ዜና ናይቲ ሃገር ሱና ሓቢራ ዕላማ ናይቲ ተበግሶ ኣብ ውሽጢ ሃገር ዝግበር ልዝብ ባይታ ምንጻፍ ምዃኑ እውን ተፈሊጡ ናይዞም ልሉያት ባእታታት ንቕሎ ዝርአ ዘሎ ጀነራል ዓብደልፈታሕ ኣልቡርሃን ኣብ ወንበር ልዑላዊት ኮሚቴን ኣዛዚ ሰራዊትን ሱዳን ብ14 ነሃሰ 2026 ጉዳይ ሱዳን ብሱዳናውያን ኣብ ሱዳን ዝካየድ ዘተ ንኽፍታሕ ኩነታት ከም ዘመቻቸአ ቃል ብምእታው ዝዘቕረቦ መፀዋዕታ ተኸቲሉ ምዃኑ ተፈሊጡ እቶም ባእታታት ኣብ ኳርቱም ኣብ ዝሃብዎ ጋዜጣዊ መግለፂ ጉጅልኦም ምስ ዝኾነ ኣካል ሻራ ዘየብሉ ኮይኑ ኣብ መንጎ መራሕቲ ሱዳናዊ ፖለቲካዊ ሲቪላውን መራሕቲ ማሕበረ ሰብን ውዳቤታትን ምትእማን ተፈጢሩ መስርሕ ዘተ ዝካየደሉ ኩነታት ኣብ ምፍጣር ንምሕጋዝ ራይ ምዃኑ ኣፍሊጦም ናይዞም ልሉያት መድረኽ ዘተ ሕገ መንግስታዊ ጠበቓ ነይብ ዓዲብ ኣፍሃድ ፕረሲደንት ዩኒቨርሲቲ ቃሲም ባድረ ደራሲ መሓመድ ጀላን ሓሽምን ዋና ኣሰናዳኢ ጋዜጣ ኣልታያር ዑስማን ምርቃንን ከም ዝርከብዎም ድማ ተሓቢሩ እዞም ክወሃዱ ዝብገሱ ዘለዉ ባእታታት እቲ ኣፈናዊ ዘተ መባእታዊ ዘተ ዝካየደሉ መስርሕ ንምስኣል መምዘኒ ተሳተፍቲ ንምውሳንን ዘተኣማምን ጸጥታዊ ኩነታት ንመስርሕ ዘተ ምርጋጽን ምዃኑ ምግላጾም እቲ ዜና ሓቢሩ ኣታሓይዞም ከዓ ኣብ ጉዳያት ናይ ሓባር ሃገራዊ ተረድኦ መሓዝ መቐጾ ምዃኑ ብምጥቃስ እቲ ወሳኒ ዘገምታዊ ምትእማን ምፍጣር እምበር ተጽዕኖ ምፍጣር ከም ዘይኮነ ኣብቲ መግለፂኦም ኣስፊሮም እዚ ከምዚ ኢሉ እንከሎ ከም ስሙድን ሰልፊ ዕማንን ዝበሃሉ ኣብ ወጻኢ ዝንቀሳቐሱ ሱዳናዊ ሲቪላዊ ምንቅስቓሳት ንመፀዋዕታ ጀነራል ኣልቡርሃን ኣብ ኣዲስ ኣበባ ዝዘካየድዎ ምምኽኻር ነጺጎምዎ እዮም እዞም ዝነጸጉ ኣካላት ንእስላማዊ ምንቅስቓስን ጽልዋዑን ኣይቅበሉን እዮም ብኻልእ ወገን ከዓ ቅድሚ 2 ዓመታት ኣብ ከተማ ካርቱም ተወሲኑ ክስርሓሉ ዝጸንሐ ውሳነ ሰዓት እቶእቶ ከም ዘለዓለ ሱዳን ትሪቡን ብወገና ዓቢራ ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል

ኤርትራት ኩሉ መሰረታዊ መሰላትን ኣይድሓንን ኤርትራ ቁጠባኣ ዝዓነወን መራኸቢ መስኖታት ዘየብላን ኮይና ከም ዘላ ርኡ እዩ። ጉጅለ ህግደፍ ነዚ ህልዊ ኣሰካፊ ዘቤታዊ ጉዳያት ካብ ምጥንጣን ሓሊፉ ተወሰኽቲ ግህሰታት ካብ ምፍጻም ዓዲ ይወዓለን። እቲ ሓቂ ከምዚ እናሃለወ ግና ዘይብሉ ኣወንታዊ ምስሊ ተላቢሱ ንምቕራብ ዝገብሮ መታለሊ ፈተነታት ኣኼባ ዝመዘኖ ዛዕባዩ ነይሩ። በዚ መሰረት ህዝቢ ኤርትራን ናይ ለውጢ ሓይልታት እውን ኣብ ኤርትራ መሰረታዊ ለውጢ ንምውሓስ ዘይሕለል ናይ ሓባር ቃልሶም ንኽቕፅሉ ኣኼባ ዕዙዝ መፀዋዕታ ኣቕሪቡ። 2-1 ቀዳማይ ሚኒስትር ኢትዮጵያ ኣብዪ ኣሕመድን ዝተፈላለዩ ሲቪላውን ወታደራውን ሰብ መዚ ናይቲ ስርዓትን ካብ 2023 ጀሚሮም ኣንጻር ልኡላውነት ኤርትራ ክህብዎ ንዝጸንሑ ዘይሓላፍነታዊ መግለጺታትን ፈኸራን ኣኼባ ባይቶ ኣብ ልዕሊ ሃገር ኤርትራ ውግእ ምእዋጅ ምዃኑ መዚኑን ኰኒንዎን። ኣብ ኢትዮጵያ ብገለ ኤርትራውያን ወገናት ስርዓት ህግደፍ ስዒርካ ለውጢ ምምጻእ ብዝብል ጉጉይ ሕሳባት ኣንጻር ልኡላውነት ሃገርና ምስዝሰርሕ ብልጽግና ጽምዶ ንምፍጣር ዝግበር ንዘሎ ምንቅስቓስ እውን ኣኼባ ባይቶ ብትሪ ነጺግዎ። 2-2 ኣብዝ ሓለፈ ዓመታት ንህወሓት ከነጥፍ ኢና ብዝብል ኣብ ውግእ ትግራይ ብምእታዊ ህይወት ብዙሓት ክሳብ ሎሚ መርድኦም ዘይተነገረ ኤርትራውያን ዜጋታት ጠፊ እዩ። ሎሚ ድማ ስርዓት ብልጽግና ካብ ስልጣን ክነውርድ ኢና ብዝብል ህግደፍ ምስ ህወሓትን ካልኦት ኢትዮጵያውያን ዕጡቓት ሓይልታትን ጽምዶ ይፈጥር ኣለኹ ክብል ንከታተሎ ኣለና። ብወገን ኤርትራ ነዚ ተግባር ምናልባት ከም ምክልኻል ልኡላውነት ጌርካ ይውሰድ ይኸውን። ስርዓት ኢሳያስ ኣፈወርቂ ብዘይካ ምቕጻል ስልጣኑ ካልእ ከም ዘየገድሶ ተደጋጊሙ ዝተገልጸ ጉዳይ እዩ። ካብዚ ሓሊፉ እዚ ስርዓት ምስተቐዲሙ ምስ ብልጽግና ፈጢርዎ ዝነበረ ዕርክነት ልኡላውነት ሃገር ክከላኸል ሞራላዊ ብቕዓት ከም ዘይብሉ ኣኼባ ርእዩ። ሰልፊ ዲሞክራሲ ህዝቢ ኤርትራ ረብሓ ህዝቢ ማእከሉ ዝገበረ ብመትከል ፖሊሲ ህዝቢ ምስ ህዝቢ ንዝግበር ርክብ ከም ዘይጻረር ከዓ ኣረጋጊጹ። 2-3 ህዝቢ ኤርትራ ኣብ ኢትዮጵያ ስርዓት ንምቕያር ብዝብል ሰበብ ደቁ ኣብ ዘይምልከቶም ውግእ ከኣቱ ከፍቅድ የብሉን። እቲ ዘዋጽእ ኣብ ክንዲ ንውግእ ንሰላማውን ዲሞክራስያውን ፍታሕ ክስለፍ ኣኼባ ኣዘኻኺሩ። መንግስቲ ኢትዮጵያ ብፍላይ ብገለ ምሁራት ኣቢሉ ነቲ ስርዓት ህግደፍ ዝኽተሎ ዘሎ መገዲ ከም መመሳመሲ ንምውራር ኤርትራ ክጥቀመሉ ከም ዝፍትን እውን ኣኼባ ትርድዩ። 2-4 እቲ ሓቀኛ ህዝብታት ኤርትራን ኢትዮጵያን ዝረብሕሉ መፍትሒ ልኡላውነት ሃገር ዓቂብካ ብኣህጉራዊ ሕግታት ዝምእዘዝ ስምምዓት ከቲምካ ናይ ሓባር ተጠቃሚ ምዃን ጥራይ ምዃኑ ኣኼባ ስሚሩሉ። ነዚ ብግብሪ ንምውዓል ከዓ ክልቲዩ ህዝብታት ከምኡ ከዓ ዞባውን ኣህጉራውን ትካላትን ሃገራትን ብዕቱብነት ክሰርሕሉ ኣኼባ ማእከላይ ባይቶ ምሕፅን ተቕሪቡ። 3 ደንበ ተቃውሞ ኤርትራ ኣብዚ ብሓፈሻ ኣብ ዓለምናን ዞባናን ብፍላይ ከዓ ኣብ ጎረባብትና ዝምዕብል ዘሎ ፖለቲካዊ ቅልውላውን ናይ ሓይልታት ኣሰላልፋ ምግልባጥን ተጸላዊ ምዃኑ ዝዝንጋዕ ኣይኮነን። በጃ ህዝቡ ኮይኑ ኣድማይ እጃሙ ናይ ምብርካት ሓላፍነት ከም ዘለዎ እውን ባይቶ ተገንዚቡ። ነዚ ክበቅዕ ከዓ ዝተበተነ ሰብኣውን ነገራውን ዓቕሙ ምእካብ ዘይስገር ዕላማ ምዃኑ ኣኼባ ኣስሚሩሉ። በዚ መሰረት ሰልፊ ዲሞክራሲ ህዝቢ ኤርትራ ነቲ ኣብ ምውዳቕ ስርዓት ህግደፍ ምዕቃብ ልኡላውነት ምሕላው ሓድነት ህዝብን ምትካል ዲሞክራስያዊ ስርዓትን
ኣብ ዝብሉ

መሰረታዊ ኣዕኑድ ኣትኪሉ ናይ ዝተጠርነፈ ፖለቲካዊ ሓይልታት ኤርትራ ቀጻልነት ንምርግጋጽ ከም ዝሰርሕ ደጊሙ ኣነጺሩ። ዝሰፍሐ ጽላል ሓይልታት ለውጢ ንኽምስረት ኣብ ዝግበር ጻዕሪ ድማ ግዲኡ ከም ዘበርክት ብምርግጋጽ ናብ ኩሎም ዝምልከቶም ኤርትራዊ ኣካላት መጸዋዕትኡ ኣቕሪቡ። ራብዓይ ማሕበረኮም ህግደፍ ኣብ ሕቡራት መንግስታት ኣሜሪካ ከባቢ ሲያትል ኣንጻር 13 ንጡፋት ናይ ለውጢ ተቓለስቲ ኤርትራውያን መስሪትዎ ዝነበረ ክሲ ከም ዝርታዕ ምስ ተረድአ ምስሓቡ ንህግደፍ ዓብ ስዕረት ንሓይልታት ለውጢ ከዓ ዓወት ምዃኑ ባይቶ መዚኑ። እቲ ኩነታት ብኸምዚ ንኽውዳእ ዘኽኣለ ኤርትራዊ ሓይሊ ዕማም መኸተ ስግረ ደባዊ ጭቆና ዘለዎ ናእዳ ኣረጋጊጹ። ሓሙሻይ ኣብ ኩሉ ኹርናዓት ዓለም ኤርትራውያን ስደተኛታት ዓውቂበን ዘለዋ ሃገራትን ከም ላዕለዋይ ኮሚሽን ጉዳይ ስደተኛታት ሕቡራት ሃገራት ዝኣመሰላ ሰብኣዊ ትካላትን ብሓፈሻ ንድሕነት ኩሎም ኤርትራውያን ኣብ ስደት ብፍላይ ከዓ ነቶም ኣብ ሊብያ ዝሳቀዩ ዘለውን ኣብ ኢትዮጵያ፣ ሱዳንን ኡጋንዳን ዝከላቦቱን ብዝምልከት ኩሉ ዝከኣለን ሰብኣዊ ሓለዋ ንኽገብራ ባይቶ መጽዋዕቲ ኣቕሪቡ። ስርዓት ህግደፍ ፍሉይ ሪፖርተር ሰብኣዊ መሰል ንኸይምዘዝ ንዝገበሮ ፈተነ ንዝነጸጉ ወገናት ከዓ ኣመስጊኑ። ሻዱሻይ ኣኼባ ማእከላይ ባይቶ ኣብ ጐረቤትና ሱዳን ንዝያዳ 3 ዓመታት ዝቐጸለን ኣብ ልዕሊ ህዝብና እውን ኣሉታዊ ጽልዋ ዘሕደረን ኣብ ልዕሊ ህይወትን ንብረትን ሱዳናውያን ህልቀትን ዕንወትን ዘኸትል ዘሎን ኣብ ግምት ብምእታው ሱዳን ከይትከፋፈል ዘሎ ስግኣት ብምስትውዓል ሱዳናውያን ካብዚ ኣብ ራእሲ ውግእ ወፂኦም ጉዳዮም ንናይ ግዳም ሓይሊ ምትእትታው ኣሕሊፎም ካብ ምሃብ ክጥንቀቑን ብሰላምን ልዝብን ክፈትሕዎን ጸዊዑ። ኣብ መወዳእታ እቲ ኣኼባ ብመሰረት ቅዋም ሰልፊ ዲሞክራሲ ህዝቢ ኤርትራ ዓንቀጽ 6.1.17 9 ዝኣባላታ ንቐጻሊ 1 ዓመት እትመርሕ ፈጻሚት ሽማግለን ጠቕላላ ተቖጻጻሪ ገንዘብን መሪጹ። ድሕርዚ ንመድረኻዊ ተርእዮታትን ብድሆታትን ዘንጸባርቑ ሰልፊ ኣብ መጻኢ እንታይ ክሰርሕ ከም ዘለዎ ዝእምቱ ኣገደስቲ ለበዋታት ብምቕራብ ባይቶ ኣኼብኡ ደምዲሙ። ንቕዋማዊ ምሕደራ ዲሞክራስን ምዕባለን ንቃለስ ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ 2 መስከረም 2026